ክቡራትና ክቡራን ሰማዕትና ካብ ዜና ቫቲካን ሰነዳት መደብ ቋንቋ ትግሪና ሰላምታና ናቅርብ። ናይ ሎሚ ዕለት 15 ነሓሰ 2026 ዓመተ ምሕረት መደብ ፈነወና ርእሰ ሊቃነ ጳጳሳት ንመበል 14 በዓለ ፍስሓ ለማርያም ኣብ ዘዕርቆ ምስተ ቅዳሴ ዝለገስዎ ስብከት ፍርቂ መዓልቲ ቅዱስነቶም ዝለገስዎ ኣስተንትኖ ፅዕርቱ መልኣከ እግዚኣብሄር ኣብ ኣሜሪካ ግዝኣት ኦሪገን ናብ ዝካየድ ዘሎ ብዛዕባ ሊጡርግያ ናብ ዝመቅሪ ዓውደ ጉባኤ ዘመሓላለፎ መልእኽቲ ካብ ዕለት 29 ነሓሰ ክሳብ ዕለት 3 መስከረም ኣብ ጀርመን ከተማ ኦስናብሩክን ክካየድ ዝተማ ደበ ናይ ሎም ዓመት ኣህጉራዊ ቤት ትምህርቲ ሓጋይ ቁጠባ ፍራንቸስኮ ኣብ ፓፑዋ ኒው ጊኒ ዝቕሪ መበል 125 ዓመት ካቶሊካዊ እምነት ትካል ሓልዮ ህፃናት ወዲ ሕብራት ሃገራት ለበዳ ሕማም ሽሮቕ ኣብዚ እዋን እዚ ኣብ ምዕራብን ማእከላይ ኣፍሪቃን ንዝርከባ 6 ሃገራት የጠቃዕ ምህላው ዘቕረቦ ፀብጻብ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና ንሆ ሕጂ ጅምር ክሳብ ፍጻሜ መደብና ምፅናሐኩም ምምሳና ክትገብሩ ካብ ዜና ቫቲካናት ሰነዳት መደብ ቋንቋ ትግሪና ካባይ ካብ ስሞንን ኣባ ተወልደን ኣባ ፍረዝግን ንዕድም ሰላምታና ይብፃሕኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ካህናት ንስርዓተ ኣምልኾ ዝምልከት ስርዓታት ሊጡርግያ ከኽብሩ ኣብ ሕብራት መንግስታት ኣሜሪካ ግዝኣት ኦሪገን ኣብ ዝካየድ ዘሎ ዓውደ ጉባኤ ብዛዕባ ሊጡርግያ ኣብ ዘመሓላለፎ መልእኽቲ የተባብዑ። ካርዲናላትን ብፁዓን ጳጳሳትን ዓለማውያን ሞእመናንን ኣሳቲፉ ኣብ ሕብራት መንግስታት ኣሜሪካ ግዝኣት ኦሪገን ካብ ዕለት 14 ክሳብ ዕለት 19 ነሓሰ ጉዳያት ስርዓተ ኣምልኾን ቅዱሳት ምስጢራትን ዝሓሊ ናይ ቅዱስቲ መንበር ላዕለዋይ ቤት ፅሕፈት ዘዳለዎ ኣብ ቤኔዲክታውያን ገዳም ናብ ዝካየድ ዘሎ ዓውደ ጉባኤ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዕለት 14 ነሓሰ ኣብ ዘመሓላለፎ መልእኽቲ ስርዓተ ሊጡርግያ ምኽባር ዘለዎ ኣገዳስነት የጉልሑ። ርእሰ ሊቃነ ጳጳሳት ሊዮን ናብቲ ብይብፃሕ ናብ ናይ ቅዱስቲ መንበር ጉዳያት ስርዓተ ኣምልኾን ቅዱሳት ምስጢራትን ዝሓሊ ልዕላ ቤት ፅሕፈት ህየንተ ካርዲናል ኣርቱር ሮቻ ናብቲ ዓውደ ጉባኤ ብዘመሓላለፎ መልእኽቲ ነቲ ንሕዝቢ ኣምላኽ ህንፀት ኣብ ሊጡርግያ ዘለዎ ኣገዳስነት ንምዝታይ ዝዓለመ ተበግሶ ዘለዎም ሙሉእ ድጋፍ የረጋግፁ። እዚ ካብ ዝተፈላለየ ድሕረ ባይታ ዝመፁ ካቶሊካውያን ዘሳትፍ ናይ ሓባር ጭቡጥን ግብራውን እማመታት ንምግላፅ ርእሰ ሊቃነ ጳጳሳት ፍራንቸስኮ ብዛዕባ ዕምቀትን መንፈሳውነትን ሊጡርግያ ዘብርህ ሓሰስኩ ለብወትኩሙ ብዝብል ኣርእስቲ ዝለገስዎ ሃዋርያዊ መልእኽቲ ዝተደረኸ ምዃኑ ነዚ ዓውደ ጉባኤ ዘዳለዎ ብዛዕባ ስርዓተ ኣምልኾን ቅዱሳት ምስጢራትን ዝሓሊ ናይ ቅዱስቲ መንበር ላዕለዋይ ቤት ፅሕፈት መግለፂ ሓቢሩ ኣብ ገዳም ንክካየድ ዝተወስደ ምርጫ ጸሎት ኣብ ዝመልኦ ኩነታት ንምዝታይን ካብ ፍልጠታዊ ድህሳሰ ንላዕሊ ኣብ መንፈሳዊ ሞሞያ ምትኳር ዘለዎ ኣገዳስነት ዝሕብር ምዃኑ የመልክት። ርእሰ ሊቃነ ጳጳሳት ልዮን መበል 14 ሃዋርያዊ መልእኽቲ ሓሰስኩ ለብወትኩሙ ናይ ቤተ ክርስትያን ስርዓተ ኣምልኾ ሂወት ዳግማይ ህያው ንምግባር ቀጻሊ ህንፀት ውሉደ ክህነትን ዓለማውያን ምእመናንን ዘተሓሳስብ ምዃኑ ኣስተብሂሎም ነታ ናይ ፍራንቸስኮ ሃዋርያዊ መልእኽቲ ተወኪሶም ህንፀት ብዛዕባ ሊጡርግያ ፍሉይ ጉጅለ ክኢላታት ሊጡርግያ ጥራይ ኣብ ክንዲ ዝፈጥር ውሽጣዊ ባሕሪ ናይ ኩሎም ህዝቢ እግዚኣብሔር ክኸውን ኣለዎ ቢሎም ናይ ሰንበት ሊጡርግያ ብተደጋጋምን ብተግባራውን ኣገባብ ንሊጡርግያዊ ህንፀት ዓብዪ ዕድል ከም ዝህበ ኣስተብሂሎም እዚ በዓላት እዚ ኣብ ዓመታዊ ሕርመት ኣብ ናይ ሊጡርግያ ዓመት ዝተሰረተ ኮይኑ ምስጢር ፋሲካ ኣብ ማእከል ዝገብር እዩ። በዚ ምክንያት እዚ እቶም ፅምብላት እውን ብዕሙቀት ዝሃንፁን በቲ ቅዳሴ ዝዕርግ ጥራይ ዘይኮነስ ብኩሉ እቲ ጉባኤ ካብ ግዜ ናብ ግዜ ዝዓመቐ ርድኢት ብዛዕባ ናይ ምብዓለ ጥበብ ክህሉ ዘተባብዐ እዩ። ብቅዳሴ ሰናብቲ ኣቢሎም ካቶሊካውያን ብሊጡርግያን ንሊጡርግያን ይህነፁ እንክብሉ ሓቢሮም ርእሰ ሊቃነ ጳጳሳት እቲ ካልኣይ ጉባኤ ቫቲካን ዝኣወጆ ሃምነናዊ ቅዋም ብዛዕባ መስዋዕተ ቅዳሴ ዝዛረብ ሰነድ ቅዱስ ጉባኤ ኣማኪሎም ዘቕርቦ ዘሎ ሰሙናዊ ናይ ዕለት ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብምዝካር ኣብ ክቡር ፅምብል ቅዱሳት ምስጢራት ንምስታፍ ነቶም ዝጸለቑ ፅሑፋትን መምርሕታትን
ግን ተአማንነት ከም ዘሐተተ ከነስመረሉ ይግባእ ኩሎም እቶም ዝጽውዑ ንመለኮቶም ምስጥራት ጽምብል ክዳለውን ብፍላይ ካህናት ነቲ ብርሰሊካነ ጳጳሳት ጳውሎስ ሻድሻይን ርሰሊካነ ጳጳሳት ዮሐንስ ጳውሎስ ዳግማውን ብዛዕባ ስርዓተ ኣምልኾ ዝደንገግዎ ስርዓት ከኽብሩን ኣገዳሲ ምዃኑ ኣስሚሮም እዚ ኣኽብሮት እዚ ካብ ውሽጣዊ ኣተሓሳስባ ግልጽነትን ኣብ ኣምላኽ ምትእምማንን ዝምንጩ ኣብ ቅድሚ ዕብየቱ ትሕትናን ንቤተ ክርስትያናዊ ሓድነትን ልባው ተኣማንነቱን ዝገልጽ ክኸውን ኣዝዩ ኣገዳሲ እዩ ቢሎም ኣብ መደምደምታ ነቲ ኣብ ኦሪገን ዝካየድ ልጡርግያ ዘማዕክል ዓውደ ጉባኤ ንማርያም መንበረ ጥበብ ኣማዕቂቦም ብዛዕባ ቅዱስ ሊጡርግያ ቤተ ክርስትያን መንፈሳዊ ምስትውዓለ ክረኽቡ ጸሎቶም ምዃኑ የረጋግጹ። ሩሰሊካነ ጳጳሳት ሊዮን መበል 14 ኣብ ካስተር ጋንደልፎ ንክብረ በዓል ፍልሰታ ለማርያም ኣብ ዝዕርጎ ምስዋዕተ ቅዳሴ ቅድስቲ ድንግል ማርያም ብፀጋ እግዚኣብሔር ከመይ ጌራ ናብ ሰማይ ትመርሓና ፍቕሪ ናይ ሰብኣውነት ዝፀበቐ ስልማት እዩ ቢሎም ኣብ መንጎ ላዕልን ታሕትን ህወት እውን ከይተረፈ ይቕይረና ይልውጠና የዕብየናን የልዕለናን ፍሱሓትን ናፃን ንእግዚኣብሔር ቀረባ ይገብረና እንክብሉ ኣብ ዝለገሶ ስብከት የጉልሑ። ምኽንያቱ ንፅህና ነፍሲ እያ። ኣብ ማርያም ከምቲ ኣባና ብፀጋ ኣምላኽ ንኩሉ ሰብ ዘብርህን ዝልውጥን ናብ ክብሪ ሰማይ ትመርሓና እንክብሉ ቅዱስ ኣቦና ሰሊቃነ ጳጳሳት መበል 14 ዕለት 15 ነሓሰ ኣብ ክብረ በዓል ፍልሰታ ለማርያም ኣብ ካስተል ጋንዶልፎ ኣብ ዝርከብ ጳጳሳዊ ቁምስና ቅዱስ ቶማስ ዘቪላኖቫ ምስተ ቅዳሴ ኣዕሪጎም ኣብ ዝለገሶ ስብከት እዩ። እዚ ፅምብል እዚ ማርያም ምድራዊ ህወታ ምስ ወደአት ብስጋን ነፍስን ናይ ሰማያዊ ክብሪ ከም እተዓደለት ዝምህረና ምዃኑ ኣዘኻኺሮም ኣብዚ ምስጢር እዚ ድማ እቲ እግዚኣብሔር ዝሃባ ፍጹም ፀጋ ንጹሕ ፅንሰታ የመልክተልና። በዚ ምኽንያት እዚ ብዙሓት ስነ ጥበባዊ ስራሓት በቲ ኣብ ቀዳማይ ንባብ ዝሰምዕዎ ኣብ መፅሓፍ ራእይ ዮሃንስ ተገልፀ ትርኢት ዝተነቃቅሑ ምዃኖም ኣስተብሂሎም ፀሓይ ዝተኸድነት ሰበይቲ ወርሒ ኣብ ትሕቲ እግራ ዘለዋ እዚ ድማ ኣብ ልቢ ማርያም ሰማይን ምድርን ግዜን ዘለኣለምን ከም ዝራኸቡ ዘመልክት እዩ። በዚ መሰረት ድማ እዞም ስራሓት ከም ሓንቲ ምጭውቲ መንእሰይ ኣብ መወዳእታ ምድራዊ ህወታ ካብ ምድሪ ናብ ሰማይ ገፃ ብኣካል ከምዝ ፈለሰት ይገልጻ። በዚ ምስሊ እዚ ምስቲ ምሕራፍ ዘሎ ተመክሮና ዝፃረር ይመስል ቢሎም እና ኣረግና ምስ እንኸይድ ኣካላትና ቁልጡፍ ዘይኮነ እናኸበደን ቆርበትና ምልክታት እርጋን ዘርኢ ፀጉርና እናሰየበ ምዝኸይድ ምስታ ኣብ መሰውኢ ኣብያተ ክርስትያናትና ዝተሰዕለት ምጭውቲ መንእሰይ እንታይ ዘመሳሰል ኣሎና ነዚ ንምርዳእ ነተን ክልተ ምልክታት ዘይበላሾ ስጋ ወላዲተ እግዚኣብሄርን ንጹህ ልባን ክንጥርንፍ ከም ዘሎና ገሊፆም። ምኽንያቱ ንፅሕ እና ነፍሲ እዩ። ኣብ ማርያም ከምቲ ኣባና ብፀጋ ኣምላኽ እዩ ንብምሉኡ ሰብ ዘብርህን ዝቕይርን ናብ ክብሪ ሰማይ ዝመርሕን እንክብሉ ኣረጋጊፆም ብስጋን ነፍስን ክብሪ ማርያም ሓቀና ፅባቐና ምልክታት እርጋን ኣብ መሕባእ ዘይኮነስ መወዳእታ ዘይብሉ ኣብ ስጋና ከይተረፈ ምልክታት ፍቕሪ ኣብ ምግላፅ ከም ዝነብር ይምሕረና እንክብሉ ኣስሚሮም ነዚ ኣብ ግምት ብምእታው ቅዱስ ኣቦና መእመናን ነቲ ዓለም ኣብ ልዕሊና እትፅዕኖ ብዙሕ ናይ ስነ ፅባቐ መዐቀንታት ብዓብላሊ መልክዑ ሂዶነነትን ምሾ ትን ጣዕምን ሓልክን ባሕሪ ዘለዎ ዳግማይ ክምርምሮ ኣተሓሳሲቦም እዞም መለክዕታት እዚኦም ኣብ ከቢድ ትፅቢታት ኣብ መፃወድያ ከእትወና ኣብቲ ብሓቂ ኣገዳሲ ዘይኮነ ንዘለዓለም ዘይፀንሐ ክቡር ፀሓት ከነባኽን ይገብሩና እንክብሉ የጠንቅቁ። ቅዱስ ኣቦና ሓቀና ፅባቐ ዓብይ ከም ዘሎ ምርኣይ ክሳብ ክንደይ ቀሊል ምዃኑን በንፃሩ ድማ ሕጂ እውን ምልዋጥን ጭቕሪታን ፈውስን የድሊ። ብሓቂ ነቲ ኣብ ከባቢና ዘሎ ዝተጠርነፍናሉን መለኮታዊ ፅባቐ ክንራኽቦን ክንሕብሕቦን ከምኡ እውን ምስቶም ኣብ ከባቢና ዘለዉ ከነካፍሎ እንተደሊና ኣብ ናይ ሓደ ኣረጋዊ ዝኣረገ ኣካልን ከም ምዉቕ ወጅሂ ቆልዓ ኣብ ብስለት ዓብ ሰብ ከም ኣብ ህያው መንእሰይ ኣብ ናይ ስራሕ ك
ክዳውንትን መሳርሕታትን ከምኡውን ኣብ ናይ በዓል ስልማት ክንሪኦ ክንመሃር ኣሎና። ነፍሲ ወከፍ ካብዞም ኩንነታት ኣብኡ ንእሽቶ ምልክት ሰማይ ብምልላይ ዝነግረና ፍሉያት ዛንታታት ፍቕሪ ክንሰምዐ ኣሎና። ስለዚ ፍቕሪ እቲ ዝፀበቐ ስልማት ወዲ ሰብ እዩ ብምባል ኣፅኒዖም ኣብ መንጎ ላዕልን ታሕትን ህወትእውን ከይተረፈ ይቕይረና፣ ይልውጠና፣ ይዕብየናን የልዕለናን ፍሱሓትን ናፃነ ንእግዚኣብሔር ቀረባ ይገብረና እንክብሉ ኣስሚሮም ብዛዕባ ምስጢር ፅንዓት ድንግል እንከስተንትኑ ቅዱስ ኣቦና ቅዱስ ጳውሎስ ሻድሻይ ትርጉም ፍልሰታ ንምርዳእ ነቲ ኣብ ምድራውን ግዜያውን ቋንቋ እንጥቀመሎም ቃላት ናብ ልዕለ ልዑላንን ፍጹማንን ክንቅይሮም ኣሎና። ነቲ ዘለዓለማዊ ብንእሽቶ ደረጃ ክንሓስቦ ይግባእ ዝበልዎ ጠቂሶም ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብ ኣደ እግዚኣብሔር ኣብ መንጎ ደረት ኣልቦን ውስኑ ንዝነበረ ርክብ እንከስተንትኑ ማርያም ድኻ መጋረጃ ክዳውንትን ብብዝሒ ፍቕርን ሒዛ ንኢየሱስ መጓስ ናብ ቤት ክትቕይራ ክኢላ እያ ከም ዝበሉ እውን የዘኻኽሩ። ርእሰ ሊቃነ ጳጳሳት ልዮን ከምቲ ንሳ በዕላ ብኣስተንፍሶ ቃላት ነፍሰይ ንእግዚኣብሔር ትዕብዮ ኣብ ዝብል ጸሎታ ዝገለጸቶን ናዝራዊት ድንግል ማርያም ዝተመከረቶ ኣብ ናብ ክብሪ መንግስተ ሰማይ ዝመርሓ ንጹህ ልባ ዘጋጠማ ተኣምር ጫፋት ዘራኽብ እዩ እንክብሉ ገሊፆም ኣብዚ ማሕሌት እዚ ብትሑት መግለፂ እምነታ ኣቢላ ብዛዕባ እቲ ዘጋጠማ መስተንክር ምስጢር ብቐሊለ ቃላት ትዛረበና ከም እግዚኣብሔር ንደቂ ሰባት ንምድሓን ኣብ ኣሰብ ምዃኑን እቲ ዘለዓለማዊ ድማ ኣብ ውሽጢ ግዜ ንርእሱ ምግላፁን መገዲ ዘለዓለማውነት ዳግማይ ክኸፍተልና ኢሎም ማዕረ ማዕሪኡ ርእሰ ሊቃነ ጳጳሳት ቅዱስ ጳውሎስ ሻድሻይ ትሕቲ ኣገልጋሊት ኣብ ዝብለ ተረኣ ንሕና እውን ምስ ጎይታ ክንረኻኸበሉ እንኽእል ትሑት ሸነኸ ከም እተርእየና ዝበልዎ ሓሳብ ኣረጋጊፆም ነቲ እነብዕሎ ዘሎና በዓለ ምስጢር ልዕልና ንመርካብ ኣርሒቕና ክንጥምት የብልና። ንኣብነት ሓቀይና ፍቕሪ ኣብ ዝህልወና ክንረኻኸቦ ንኽእል ኢና። ኣብ ዓይኒ ሓደ ኣቦን ኣደን ድሕሪ ነዊሕ መዓልትና ቤቶም ዝምለሱ ደኺሞም ግን ከዓ ምስ ደቆም ምህላዎም ሕጉሳት ከምኡውን ኣብ ወጅሂ ናይቶም ዋላ እኳ ቀንዛን መከራን ዕርጋን እንተሃለዎም ደቂ ደቆም ከኣልዩ እንከለዉ ብዘይተጸበይዎ ፀሓት ዝመልኡ ኣባ ሕጎታትን ኣዳ ሕጎታትን ዘጋጥሞም እንክብሉ ገሊፆም ኣብ ተወፋይነት ናይቶም ብግብረ ገብን ቅንዕናን ክዓብዩ ዝፅዕሩ መንእሰያት ኣንጻር ካልኦት ኩሉ ዝገብሩ ሮ ከይተረፈ ክኸዱ ድልዋት ኮይኖም ክንሪኦም ከም እንኽእል ገሊፆም ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮን ይብሉ ነዚ ኣብ ናይ ካልኦት ብዙሓት ሰባት ብተወፋይነትን ተኣማንነትን ዕለታዊ ዕዮ ኣቢሎም ኣብዛ ምድሪ ሰማይ ዘርእዩን ምድሪ ናብ ሰማይ ቀረባ ዝገብሩን ኣብ ዘቕርቦ ንኣሽቱ ኣበርክቶ ክንሪኦ ንኽእል ኢና። ክቡራት ኣዕሩኽ እቲ ጽቡቕ ወጂ ናይ ኣዴና ቅድስቲ ድንግል ማርያም ፍሉይ እዩ ንዝኾነ ክኸውን ዝኽእል ውክልና ዝሰግር እዩ። ምስናይ ዚ ግን ኣብ ተመሳሳሊ እዋን ንዓና ቤታዊ እዩ። ኣብዚ ህሞት እዚ እውን እንተኾነ ኣብቶም ኣብ ቀረባና ዘለዉ ሰባት ከምቶም ብእምነት መዓልታዊ መስዋዕቲ ህወትና እንካፈሎም ኣሕዋትን ኣሓትን ገጽ ክንርኢ ንኽእል ኢና እንክብሉ ኣመልኪቶም ኣብቲ ቅዱስ ሰብኣዊ ባሕርያት ብጸጋ ኣምላኽ ንሕና እውን ባሕሪና ንርኢ ኢና። ስለዚ ከምቲ ንዓኣ ዝገበራ ጸጋ ዝመልኦ ህወት ክንነብርን ኣብ ክብራ ክንካፈልን እውን ተጸዊዕና ኢና። ቅዱስ ኣጎስጢኖስ ብዛዕባ ትንሣኤ ክርስቶስ ክዛረብን ከሎ ክርስቶስ ዳግማይ ምእንቲ ከይመውት ካብ ሙታን ተንሲኡ መገዲ ቀይር ብርሃነ ተኸተል ካብታ ዝዓረገላ ቦታ ክትንስእ ጀምር ዝበሎ እናሓሰቡ ምእመናን ዕድመ ቅዱስ ኣጎስጢኖስ ተቐቢሎምን ብርሃን ናይቲ ዝተንስአ ጐይታ ክስዕቡን ኣድላይ እንተኾይኑ መገዶም ክቕይሩን ጸውዒት ኣቕሪቦም ስብከቶም ነታ እግዚኣብሔር ብስጋን ብነፍስን ክብሪ ዘውዲ ዝደፋኣላ ኣደ መራሒት ብጻይ ኣብ ጉዕዞና ሓላዊት ኣብ መንገዲ ሰማይ ድማ ዝተዋህበትና ማርያም ክጥምቱ ዓዲሞም ከም ዝዛዘሙ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዕለት 15 ናሓሰ ፍርቂ መዓልቲ
ኣብዝለገሶ ኣስተንትኑ ጸሎተ መላእከ እግዚኣብሔር ፍልሰታ ለማርያም ዕጫ ደቂ ሰባት ናይ ዘለዓለማዊ ህይወት ብኸመይ ከም ዝገልጽ ኣጉሊሖም ኣብ ቅድስቲ መሬት ዩክሬይን ሩስያን ከምኡውን ብርእደ መሬት ኣብ ኮሎምብያ ንዝሳቀዩ ኩሎም ከም ዝጸለዩ ዜና ቫቲካን ኣፍሊጡ ርእሰ ሊቃነ ጳጳሳት ሊዮን ኣብ በዓል ፍልሰታ ለማርያም ፍርቂ መዓልቲ ኣብዝለገሶ ኣስተንትኑ ጸሎተ መላእከ እግዚኣብሔር ምእመናን ነቲ ናይ መወዳእታ ዕጫ ኦም ማለት ምልኣት ዘለዓለማዊ ህይወት ኣብ እግዚኣብሔር ከስተንትኑ ዓዲሞም ፍልሰታ ለማርያም ንካቶሊካዊ ስነ መለኮትን ንህዝባዊ ውፍይነትን ዓብዪ ኣገዳስነት ዘለዎ በዓል ምዃኑ ገሊፆም ብፍላይ ኣብቶም ንፍልሰታ ለማርያም ዝተወፈየ ካቴድራላቶም ወይ ሰበኻዊ ኣብያተ ክርስትያኖም ማሕበረሰብ በዓለ ፍልሰታ ለማርያም ብዓብዪ ክብሪ ከም ዘብዕልዎ ይዝክሩ ርእሰ ሊቃነ ጳጳሳት ሊዮን ስነ ጥበባውያን ኣብ ዝሓለፉ ዘመናት ምስጢር ፍልሰታ ለማርያም ዝገልጽሉ ክልተ ቀንዲ መገድታት እንከስተንትኑ እቲ ቀዳማይ ጥንታውን ትውፊት ዕረፍቲ ወይ ዝደቀሰት ናይ ኣዲ ኣምላኽ ምስሊ ዝገልጽ እዩ ኣብዞም ምስልታት ማርያም ደቂሳ ብሃዋርያትን ብጸሎትን ተኸቢባ እንኮላን እቲ ዝተንሰ ኢየሱስ ድማ ከም ሓዲ ዝተወለ ህፃን ነፍሳ ኣብ ሕቑፉ ሒዙ እንከሎ ዘርኢ እዩ እቲ ምስቲ ክርስቶስ ንኣዲኡ ናብ ክብሪ ሰማይ ክወስዳ ክመጽእ እንከሎ ዘርኢ ምዃኑ ዝገልጽ ቅዱስነቶም ነቲ ንደቂ መዛሙርቱ ኣብቲ ኣነ ዘለኽዎ ንስኻትኩም እውን ኣብኡ ምእንቲ ክትኮኑስ ተመሊሰ ክመጽእ እየ እሞ ናባይ ክወስደኩም እየ እንክብል ዝኣተዎ መብጽዓ ኣብኣ እውን ይፍጸም እዚ ጥንታዊ ስእሊ ንሓደ ማእከላይ ሓቂ እምነት ክርስትና ዘጉልሕ እዩ ንሱ ድማ እቲ ሞይቱ ዝተንስአ ክርስቶስ እዩ ንደቂ ሰባት ናብቲ ዝተፈጥሩሉ ዕጫ ናይ ዘለዓለም ህይወት ዝመርሖም ካልኣይ ስነ ጥበባዊ ትውፊት ድሒሩ ኣብ ምዕራብ ዝማዕበለ ኮይኑ ማርያም ኣብ ሰማይ ደው ኢላ ብብርሃን መላእኽትን ቅዱሳን ንተኸቢባ እንኮላ ዘርኢ እዩ ኣብ ማእከል እቲ ዝኸበረ ኣካል ድንግል ማርያም ኮይኑ ኣብ መጽሓፍ ራእይ ዮሃንስ ፀሓይ ዝለበሰት ሰበይቲ ወርሒ ኣብ ትሕቲ እግራ ኣብ ርእሳ ድማ 12 ከዋኽብቲ ዘለዎ ዘውዲ ዝብል ራእይ ዘበራብር እዩ ገለ ስነ ጥበባውያን ነዞም ክልተ ልምድታት ኣብ ሓደ ኣምፂኦም ሃዋርያት ንላዕሊ ክጥምቱ ከለዉ ኣብ ልዕሊ ሓደ ብሕብራዊ ዕምባባታት ዝተመልአ ባዶ መቃብር ደው ዝበለት ሰማያዊት ማርያም ዘርኢ እዚ ካልእ ኣገባብ እዚ ማርያም ብስጋን ነፍስን ብምሉእ ስብዕናኣ ናብ ሰማይ ከም ዝተወስደት ዘጉልሕ ምዃኑ ርእሰ ሊቃነ ጳጳሳት ገሊፆም እታ ነቲ ስጋ ዝለበሰት ቃል ስጋን ደምን ሂባ ንኢየሱስ ኣብ መስዋዕቲ ፍቅሩ ክሳብ ምሉእ ሓድነት ሰዓበት ኣደ ብኣኡ ንዘለዓለም ናብ ክብሪ ተሳሕበት ርእሰ ሊቃነ ጳጳሳት ሊዮን ትንቢት ትንሳኤ እውን ነቲ ንኩሎም ኣመንቲ ዝፅበዮም ዕጫ ዘመልክት ምዃኑ ኣስሚሮም እቲ ሎሚ ኣብ ማርያም ብሓጎስ እነድንቆም ምልኣት ህይወት ኣብ መወዳእታ ግዜ እውን ይፅበየና እዩ ቅዱስ ጳውሎስ ብምጥቃስ ትንሳኤ ክርስቶስ ነቲ ትሑት ስጋ ደቂ ሰባት ከም ክቡር ስጋኡ ክቕይሮ ምዃኑ ብምዝኽኻር ነቲ ዝጠፍእ ዘይጠፍእን ነቲ መዋት ድማ ዘይመውትን ከልብሶ እዩ ድሕሪኡ ብፍቕሪ ተበጃቡ ዝተለወጠ ስጋ ሰብ ምእመናን ንዘለዓለም ኣብ መወዳእታ ዘይብሉ ፅምብል ክነብሩ እዮም ቢሎም ንእግዚኣብሔር ነመስግኖ ኣብ ናቱን ኣብ ቅድስቲ ኣዴናን ዓብዪ ስራሕ ዝሰርሐ እንክብሉ ዝለገስዎ ኣስተንትኑ ጸሎተ መላእከ እግዚኣብሔር ምዛዘሙ ምስቶም ኣብኡ ዝተረኽቡ ካብ ውሽጥን ውፃኣን ዝመፁ ምእመናን ሓቢሮም ጸሎተ መላእከ እግዚኣብሔር ደጊሞም ምሳብ ክዑ ንኩሎም ተስፋን ምፅንናዕን ዘድልዮም ንኣማላድነት ፍልሰታ ለማርያም ኣማዕቂቦም ብፍላይ ንህዝብታት ቅድስቲ መሬትን ዩክራይንን ሩስያን ከምኡውን ብኣድልዎ ወይ ስደት ዝሳቀዩ ክርስትያን በቲ ኣብ ቀረባ እዋን ብዘጋጠመ ርእደ መሬት ዝተሓሰየ ህዝቢ ኮሎምብያ እውን ጸሎቶም ኣሐዲሶም ቅድስቲ ማርያም ምእንታና ጸሊ ከም ዝበሉ ዜና ቫቲካን ኣፍሊጡ እዚ ዜና ቫቲካን እዩ ናይ ሎሚ ዓመት ኣሕግሮ ቤት ትምህርቲ ሓጋይ ዛዕባ ቁጠባ ፍራንቸስኮ ካብ 29 ነሓሰ ክሳዕለት 3 መስከረም ኣብ ጀርመን ከተማ ኦስናብሩክን ሜቲንገንን ክካየድ እዩ ካብ ኢጣልያ ወፃኢ ክካየድ ድማ እዚ ንፈለማ ግዜ ይኸውን
ኣብዚ ቤት ትምህርቲ ሓጋይ ካብ 26 ዝተፈላለዩ ብሄራት ዝመፁ 35 ተሳተፍቲ ኣኪቡ ሕውነት ብኸመይ ንቁጠባዊ ሂወት ንምቅራራፅ ፅቡጥ መትከል ክኸውን ከም ዝኽእል ብምፅናዓ ዝደስስ ምዃኑ ዝሓበረ ሲር ኣገልግሎት ዜና ኣስዒቡ ቁጠባ ሕውነት ካብ ህያው ክውንነት ናብ ዝተዓቀነ ፅልዋ ዝብል ቁም ሓሳብ ዘለዎ ናይ 226 ዓመተ ምሕረት መደብ እዚ ስነ ትምህርታዊ ምርምርን ዋኒነትን ምህዞን ማሕበረሰባዊ ህወትን ዘራኽብ ኮይኑ ንተሳተፍቲ ምስቲ ኣብ መወዳእታ 225 ዓመተ ምሕረት ብማሕበረ ቁጠባ ፍራንቸስኮ ዝቀረበ ማሓዛዊ መሳርሒ ቁጠባዊ መለክዕ እውን ከላልዮም ምዃኑ እውን ኣመላኺቱ ርእሰ ሊቃነ ጳጳሳት ፍራንቸስኮ ካብ መላእ ዓለም ንዝመፁ መንእሰያት ናይ ስነ ቁጠባ ሊቃውንትን ተመራመርቲ ሰብ ሃብትን ለውጢ ዘምፅኡን ብዛዕባ ቁጠባ ዳግማይ ክሓስቡ ካብ ዝገበርዎ ዕድመ ዝተወልደ እቲ ተበግሶ ናብ ዓለማዊ ማሕበረሰብን ምንቅስቓስን ዓብዩ ዝያዳ ፍትሓዊ ንኩሉ ዝሓቁፍን ዘላቕን ቁጠባ ንምህናፅ ቃል ዝኣተወ ሰብኣዊ ክብሪ ዝምድናታት ሓልዮትን ሓበራዊ ረብሓን ኣብ ማእከሉ ዘቐምጥ ምዃኑ ይሕብር ካብ 98 ሕፅያት ዝተመርፅኦቶም 35 ካብ 26 ዝተፈላለያ ሃገራት ዝመፁ ተሳተፍቲ ኣብ ዓሚቕ ናይ ህንፀት ተመክሮን ንጡፍ ተሳታፍነትን ክፅመሉ ከም ዝኾኑን ቤት ትምህርቲ ሓጋይ ካብ ባህላዊ ስነ ትምህርታዊ መደብ ንላዕሊ ኣስተምህሮታት ተሳታፍነትን ናይ ሓባር ዓውደ መፅናዕትታት ምስ ናይቲ ከባቢ መንግስታዊ ተቋማትን ዝግበር ኣኼባታትን መንፈሳዊ ኣስተንትኖታትን ዘወሃህድ ምዃኑ ሲር ኣገልግሎት ዜና ኣፍሊጡ ኣብ ፓፑዋ ኒው ጊኒ ካብ ዕለት 14 ክሳብ ዕለት 17 ነሓሰ 226 ዓመተ ምሕረት ንቤተ ክርስትያን ኣብ እዋን ኩናትን ቅልውላውን ማሕበራዊ ለውጥን ዘፅንሑ ወለዶታት ልኡካን ወንጌልን መምሓራን ትምህርተ ክርስቶስን ክዝከሩ እዮም ኣብ ፓፑዋ ኒው ጊኒ ሰበኻ ቡጋይንቪል ቀዳሞት ካቶሊካውያን ልኡካን ወንጌል ዝኣተወሉ ዝኽሪ መበል 125 ዓመት ኣብ ዝኽበረሉ ዘሎ እዋን እዚ ካብ ዝኽሪ ሕሉፍ ንላዕሊ ህያው ቤተ ክርስትያን ኣብ ፓፑዋ ኒው ጊኒ ዘነ ጽር ቤተ ክርስቲያን ኣብታ ሃገር ንልዕሊ ሓደ ዘመን ጸገማትን ውግኣትን ተፃዊራ ኣብ መላእ 35 ሰባኻታት ልዕሊ 200,000 ካቶሊካውያን ዝሓቆፈ ንጡፍ ከባብያዊ ማሕበረሰብ ከም ዘማዕበለት ዝምስክር እዩ ኣብ ፓፑዋ ኒው ጊኒ እትርከብ ካቶሊካዊት ቤተ ክርስቲያን ንወለዶታት ብልኡካን ወንጌል ኣገልግሎት ዝሓለፈት ኮይና ኣብ 1990ታትን 2000 ዓመታትን ኣብ ፀዋዕታ ደቀባት ርኡይ ወሳኺ ብምምፃእ ናይ ሎሚ ወለዶ ናይዚ ከባቢ መራሕቲ ቤተ ክርስቲያን ከም እተራኽቡን ፓፑዋ ኒው ጊኒ ሓንቲ ካብተን ዝበዝሐ ባህልታት ዘለዋ ሃገራት ዓለም ከም ዝኾነትን ልዕሊ 800 ቋንቋታትን ብዙሓት ብሄራውን ቀቢላውን ማሕበረሰባት ዘለዋ ኮይ ና እዚ ምፍልላይ ዝፈጥር ብዙሕነት እዚ ምንጪ ዓሚቕ ሓድነት ኮይኑ ይቕፅል ኣሎ ቤተ ክርስቲያን ነቲ ሓድነት ንምርግጋፅ ኣብያተ ትምህርቲ ብምህናፅ ኣገልግሎት ጥዕና ብምሃብን ንሰባት ደቀባት ቀቢላታት ሰጊሮም ዘራኽብ ጎሳዊ ማሕበረሰባት ብምፍጣርን ዝሓገዘትን እትሕግዘላን እያ ኣብ ውሽጢ ቤት ምክሪ ምእመናን ሰበኻታት ብኣባላት ብታሪክ ተፃባእቲ ዝነበሩ ማሕበረሰባት ከም ሓንቲ ክርስትያናዊት ስድራ ቤት ብሓባር ክሰርሑ ምርኣይ ዘይተለምደ ኣይኮነን ይኹን እምበር ገና ከቢድ ብድሆታት ኣሎ ሓሓሊፉ ዝረአ ጎነፅ ፖለቲካዊ ምግምማዕ ምሽሕር ዝተኣሳስር ክስታት ዓመፅን ባህላዊ ስርዓታት ሕነ ምፍዳይን ኣብ ገለ ማሕበረሰባት ስቃይ የስዕብ ኣሎ ቤተ ክርስቲያን ንዚ ክውንነታት እዚ ብክልቲኡ ጓሳዊ ተሃዋስነትን ብንፁርነትን ብዛዕባ ምስ ክርስትያናዊ እምነት ዘይቃሩ ተግባራት መልሲ ክወሃቦ ኣበርቲዓ ተዓይ ጸብጻብ ብትካል ሓልዮ ህፃናት ወልድ ሕቡራት ሃገራት ለበዳ ሕማም ሽሮኽ ኣብዚ እዋን እዚ ኣብ ምዕራብን ማእከላይ ኣፍሪቃን ንዝርከባ 6 ሃገራት የጥቃዕ ብምህላው ብሚልዮናት ዝቁፀሩ ህፃናት ንሓደጋ ከምዝተቃልዑን ወቅታዊ ዝናብ ውሕጅ ምምዝባል ህዝቢ ከምኡ እውን ሰገር ደባዊ ምንቅስቓሳት ንዝርግሐ እቲ ተላባዓ ሕማም የቀላጥፎ ምህላው የረጋግፅ
እተን በዚህ ሕማም ዝተጎዳ ሃገራት ዲሞክራሲያዊት ሪፐብሊክ ኮንጎ፣ ሪፐብሊክ ኮንጎ፣ ናይጄሪያ፣ ጫድ፣ ካሜሩንን ሪፐብሊክ ማእከላይ ኣፍሪቃን እየን። ህፃናት ካብቶም ኣብቲ ዝተጠቕዑ ከባብታት በቲ ሕማም ዝተለኽፉ ርኡይ ክፋል ይኾኑ። ኣብ ሪፐብሊክ ማእከላይ ኣፍሪካ 44 ሚእታዊት ካብቶም ብተለባዓ ሕማም ሽርክ ዝተለኽፉ ሰባት ትሕቲ 10 ዓመት ዝዕድሚኦም ህፃናት ክኾኑ ከለዉ፣ ኣብ ጫድ ድማ ዳርጋ 2 ሲሶ ካብቶም ዝተለኽፉ ትሕቲ 15 ዓመት ዕድሚኦም ሰባት ዘጠቃልል እዩ። ኣብ ካሜሩን ማእከላይ ዕድመ ህሙማን 10 ዓመት እዩ። ኣብ ናይጄርያ ካብ መጀመርታ 2026 ኣትሒዙ ልዕሊ 50,000 ብሽሮክ ሕማም ከም ዝተለኽፉን 338 ሰባት ድማ ከም ዝሞቱን፣ ኣብ ዲሞክራስያዊት ሪፐብሊክ ኮንጎ ልዕሊ 30,400 መልከፍቲ ከም እተመዝገባን ኣስታት 700 ከም ዝሞቱን፣ ኣብቲ ዞባ ዝለዓለ ቁፅሪ ሞት ከም ዘመዝገበት እውን ይፍለጥ። እቲ ለብዒ ብቐንዱ ኣብ ክልተ መልክዓ ምድራዊ መተሓላለፎታት ዝተዋህለለ ኮይኑ እዚ ድማ ተፍሳስ ቀላይ ጫድ ንጫድን ካሜሩንን ናይጄርያን ዝጸሉ ከምኡ ውን ተፍሳስ ሩባ ኮንጎ ዝምልከት እዩ። ኣብዘን ዞባታት ዝረአ ዘለዉ ሕጂ ንምንጪ ዝስተማ ይብክል፣ ትሕቲ ቅርፂ ፅሬት ይጎድእ፣ ንዝተጎልኡ ማሕበረሰባት ንምብፃሕ ይዕንቅፍ ኣሎ። ናይ ምዕራብን ማእከላይ ኣፍሪቃን ዞባዊ ቤት ፅሕፈት ትካል ሓልዮ ህፃናት ውድብ ሕቡራት ሃገራት ሓላፊ ጉለስ ፋይኒኑ እቲ ሕማም ብሃገራዊ ዶባት ብመስመራት ማይ ብመስመራት ንግድን ዋሕዚ ስደትን ይዝርጋሕ ከም ዘሎ ይገልጽ። ንብዙሓት ህፃናት ፅሩይ ዝስተማይ ምርካብ እኹል ኣይኮነን። እቲ ለበዳ ንምግታእ ዞባዊ ስጉምትን ወፈራታትን የድሊ። ኣብ ባይታት ካሕሊ ህፃናት ወደ ሕቡራት ሃገራት ብሃገራዊ ሰበስልጣን ዝምራሕ ስጉምትታት ብምድጋፍ ተበፃሕነት ውሑስ ማይን ፅሬትን ንምምሕያሽ ነቲ ሕማም ንምክትታልን ቀረብ ሕክምና ንምቕራብን ይሕግዝ ኣሎ። ወፍሪ ክታበት እውን ይካየድ ኣሎ። ምስ ከም ውድብ ጥዕና ዓለምን ማእከላት ምቁፅፃርን ምክልኻልን ሕማም ኣፍሪካ ብዝኣመሰሉ ትካላት ስግረ ዶባዊ ምውህሃድ የደልድል። ኣብ ዝቕፅሉ 6 ኣዋርሕ ፃዕርታት ረድኤት ንምዕባይ እቲ ትካል ተወሳኺ $15 ሚልዮን ከም ዝሓተተ ዜና ቫቲካን ጸብጻብ እቲ ውድብ ጠቂሱ

ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና ናቅርብ። ናይ ሎሚ ዕለት 15 ነሓሰ 2026 ዓመተ ምሕረት መደብ ፈነወና ርሰሊካን ጳጳሳት ንመበል 14 በዓለ ፍስታ ለማርያም ኣምፃድቆም ውሳተ ቅዳሴ ዝለገስዎ ስብከት ፍርቂ መዓልቲ ቅዱስነቶም ዝለገስዎ ኣስተንትኖ ፀሎተ መልኣከ እግዚኣብሄር ኣብ ኣሜሪካ ግዝኣት ኦሪገን ናብ ዝካየድ ዘሎ ብዛዕባ ሊጡርግያ ናብ ዝመቅሪ ዓውደ ጉባኤ ዘመሓላለፎ መልእኽቲ ካብ ዕለት 29 ነሓሰ ክሳብ ዕለት 3 መስከረም ኣብ ጀርመን ከተማ ኦስናብሩክን ክካየድ ዝተ ማደበ ናይ ሎም ዓመት ኣህጉራዊ ቤት ትምህርቲ ሓጋይ ቁጠባ ፍራንቸስኮ ኣብ ፓፑዋ ኒውጊኒ ዝኽሪ መበል 125 ዓመት ካቶሊካዊ እምነት ትካል ሓልዮ ህፃናት ወዲ ሕብራት ሃገራት ለበዳ ሕማም ሽሮቕ ኣብዚ እዋን እዚ ኣብ ምዕራብን ማእከላይ ኣፍሪቃን ንዝርከባ 6 ሃገራት የጠቃዕ ምህላው ዘቕረቦ ፀብጻብ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና ንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምፅናሐኩም ምምሳና ክትገብሩ ካብ ዜና ቫቲካና ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስሞንን ኣባ ተወልደን ኣባ ፍረዝግን ንዕድም ሰላምታና ይብፅሐኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ካህናት ንስርዓተ ኣምልኾ ዝምልከት ስርዓታት ሊጡርግያ ከኽብሩ ኣብ ሕብራት መንግስታት ኣሜሪካ ግዝኣት ኦሪገን ናብ ዝካየድ ዘሎ ዓውደ ጉባኤ ብዛዕባ ሊጡርግያ ኣብ ዘመሓላለፎም መልእኽቲ የተባብዑ። ካርዲናላትን ብፁዓን ጳጳሳትን ዓለማውያን ሞእመናን ኣሳቲፉ ኣብ ሕብራት መንግስታት ኣሜሪካ ግዝኣት ኦሪገን ካብ ዕለት 14 ክሳብ ዕለት 19 ነሓሰ ጉዳያት ስርዓተ ኣምልኾን ቅዱሳት ምስጢራትን ዝሓሊ ናይ ቅድስቲ መንበር ላዕለዋ ቤት ፅሕፈት ዘዳለዎ ኣብ ቤኔዲክታውያን ገዳም ናብ ዝካየድ ዘሎ ዓውደ ጉባኤ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዕለት 14 ነሓሰ ኣብ ዘመሓላለፎ መልእኽቲ ስርዓተ ሊጡርግያ ምኽባር ዘለዎ ኣገዳስነት የጉልሑ። ርእሰ ሊቃነ ጳጳሳት ሊዮን ናብቲ ብይብፃሕ ናብ ናይ ቅዱስቲ መንበር ጉዳያት ስርዓተ ኣምልኾን ቅዱሳት ምስጢራት ንዝሓሊ ልዕላ ቤት ፅሕፈት ህየንተ ካርዲናል ኣርቱር ሮቻ ናብቲ ዓውደ ጉባኤ ብዘመሓላለፎ መልእኽቲ ነቲ ንሕዝቢ ኣምላኽ ህንፀት ኣብ ሊጡርግያ ዘለዎ ኣገዳስነት ንምዝታይ ዝዓለመ ተበግሶ ዘለዎም ሙሉእ ድጋፍ የረጋግፁ። እዚ ካብ ዝተፈላለየ ድሕረ ባይታ ዝመፁ ካቶሊካውያን ዘሳትፍ ናይ ሓባር ጭቡጥን ግብራውን እማመታት ንምግላፅ ርእሰ ሊቃነ ጳጳሳት ፍራንቸስኮ ብዛዕባ ዕምቀትን መንፈሳውነትን ሊጡርግያ ዘብርህ ሓሰስኩ ለብወትኩሙ ብዝብል ኣርእስ ዝለገስዎ ሃዋርያዊ መልእኽቲ ዝተደረኸ ምዃኑ ነዚ ዓውደ ጉባኤ ዘዳለዎ ብዛዕባ ስርዓተ ኣምልኾን ቅዱሳት ምስጢራትን ዝሓሊ ናይ ቅዱስ መንበር ላዕለዋይ ቤት ፅሕፈት መግለፂ ሓቢሩ ኣብ ገዳም ንክካየድ ዝተወሰደ ምርጫ ጸሎት ኣብ ዝመልኦ ኩነታት ንምዝታይን ካብ ፍልጠታዊ ደህሳሰ ንላዕሊ ኣብ መንፈሳዊ ሞሞያ ምትኳር ዘለዎ ኣገዳስነት ዝሕብር ምዃኑ የመልክት። ርእሰ ሊቃነ ጳጳሳት ልዮን መበል 14 ሃዋርያዊ መልእኽቲ ሓሰስኩ ለብወትኩሙ ናይ ቤተ ክርስትያን ስርዓት ኣምልኾ ህይወት ዳግማይ ህያው ንምግባር ቀጻሊ ህንፀት ውሉደ ክህነትን ዓለማውያን ምእመናንን ዘተሓሳስብ ምዃኑ ኣስተብሂሎም ነታ ናይ ፍራንቸስኮ ሃርያም መልእኽቲ ተወኪሶም ህንፀት ብዛዕባ ሊጡርግያ ፍሉይ ጉጅለ ክኢላታት ሊጡርግያ ጥራይ ኣብ ክንዲ ዝፈጥር ውሽጣዊ ባሕሪ ናይ ኩሎም ህዝበ እግዚኣብሔር ክኸውን ኣለዎ ቢሎም ናይ ሰንበት ሊጡርግያ ብተደጋጋምን ብተግባራውን ኣገባብ ንሊጡርግያዊ ህንፀት ዓብዪ ዕድል ከም ዝህበ ኣስተብሂሎም እዚ በዓላት እዚ ኣብ ዓመታዊ ህርመት ኣብ ናይ ሊጡርግያ ዓመት ዝተሰረተ ኮይኑ ምስጢር ፋሲካ ኣብ ማእከል ዝገብር እዩ። በዚ ምክንያት እዚ እቶም ፅምብላት እውን ብዕሙቀት ዝሃንፁን በቲ ቅዳሴ ዝዓርግ ጥራይ ዘይኮነስ ብኩሉ እቲ ጉባኤ ካብ ግዜ ናብ ግዜ ዝዓመቐ ርድኢት ብዛዕባ ናይ ምብዓለ ጥበብ ክህሉ ዘተባብዕ እዩ። ብቅዳሴ ሰናብቲ ኣቢሎም ካቶሊካውያን ብሊጡርግያን ንሊጡርግያን ይህነፁ እንክብሉ ሓቢሮም ርእሰ ሊቃነ ጳጳሳት እቲ ካልኣይ ጉባኤ ቫቲካን ዝኣወጆ ሃምነናዊ ቅዋም ብዛዕባ መስዋዕተ ቅዳሴ ዝዛረብ ሰነድ ቅዱስ ጉባኤ ኣማኪሎም ዘቕርቦ ዘሎ ሰሙናዊ ናይ ዕለት ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብምዝካር ኣብ ክቡር ፅምብል ቅዱሳት ምስጢራት ንምስታፍ ነቶም ዝጸለቑ ፅሑፋትን መምርሕታት
ሕትመትን ተኣማንነት ከም ዝሓትት ከነስምረሉ ይግባእ። ኩሎም እቶም ዝፅውዑ ንመለኮቶም ምስጢራት ፅምብል ክዳለውን ብፍላይ ካህናት ነቲ ብርእሰ ሊቃነ ጳጳሳት ጳውሎስ ሻድሻይን ርእሰ ሊቃነ ጳጳሳት ዮሃንስ ጳውሎስ ዳግማውን ብዛዕባ ስርዓት ኣምልኮ ዝደንገግዎ ስርዓት ከኽብሩን ኣገዳሲ ምዃኑ ኣስሚሮም እዚ ኣኽብሮት እዚ ካብ ውሽጣዊ ኣተሓሳስባ ግልፅነትን ኣብ ኣምላኽ ምትእምማንን ዝምንጩ ኣብ ቅድሚ ዕብየቱ ትሕትናን ንቤተ ክርስትያናዊ ሓድነትን ልባዊ ተኣማንነቱን ዝገልፅ ክኸውን ኣዝዩ ኣገዳሲ እዩ ቢሎም ኣብ መደምደምታ ነቲ ኣብ ኦሪገን ዝካየድ ልጡርግያ ዘማዕክል ዓውደ ጉባኤ ንማርያም መንበረ ጥበብ ኣማዕቂቦም ብዛዕባ ቅዱስ ሊጡርግያ ቤተ ክርስትያን መንፈሳዊ ምስትውዓለ ክረኽቡ ጸሎቶም ምዃኑ የረጋግጹ። ርእሰ ሊቃነ ጳጳሳት ልዑል መበል 14 ኣብ ካስተር ጋንደልፎ ንክብረ በዓል ፍልሰታ ለማርያም ኣብ ዘዕርጎ ምስተ ቅዳሴ ቅድስቲ ድንግል ማርያም ብፀጋ እግዚኣብሔር ከመይ ጌራ ናብ ሰማይ ትመርሓና ፍቕሪ ናይ ሰብኣውነት ዝፀበቐ ስልማት እዩ ቢሎም ኣብ መንጎ ላዕልን ንታሕትን ሂወት እውን ከይተረፈ ይቕይረና፣ ይልውጠና፣ የዕብየናን፣ የልዕለናን፣ ፍሱሓትን ናፃን ንእግዚኣብሔር ቀረባ ይገብረና እንክብሉ ኣብ ዝለገስዎ ስብከት የጉ ልሑ። ምክንያቱ ንጽህና ነፍሲ እያ። ኣብ ማርያም ከምቲ ኣባና ብፀጋ ኣምላኽ ንኩሉ ሰብ ዘብርህን ዝልውጥን ናብ ክብሪ ሰማይ ትመርሓና እንክብሉ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልመበል 14 ዕለት 15 ነሓሰ ኣብ ክብረ በዓል ፍልሰታ ለማርያም ኣብ ካስተል ጋንዶልፎ ኣብ ዝርከብ ጳጳሳዊ ቁምስና ቅዱስ ቶማስ ዘቪላኖቫ ምስተ ቅዳሴ ኣዕሪጎም ኣብ ዝለገስዎ ስብከት እዩ። እዚ ፅምብል እዚ ማርያም ምድራዊ ህወታ ምስ ወደአት ብስጋን ነፍስን ናይ ሰማያዊ ክብሪ ከም እተዓደለት ዝምህረና ምዃኑ ኣዘኻኺሮም ኣብዚ ምስጢር እዚ ድማ እቲ እግዚኣብሔር ዝሃባ ፍጹም ፀጋ ንጹሕ ፅንሰታ የመልክተልና። በዚ ምክንያት እዚ ብዙሓት ስነ ጥበባዊ ስራሓት በቲ ኣብ ቀዳማይ ንባብ ዝሰምዕዎ ኣብ መፅሓፍ ራእይ ዮሃንስ ዝተገልፀ ትርኢት ዝተነቃቅሑ ምዃኖም ኣስተብሂሎም ፀሓይ ዝተኸድነት ሰበይቲ ወርሒ ኣብ ትሕቲ እግራ ዘለዋ እዚ ድማ ኣብ ልቢ ማርያም ሰማይን ምድርን ግዜን ዘለዓለምን ከም ዝራኸቡ ዘመልክት እዩ። በዚ መሰረት ድማ እዞም ስራሓት ከም ሓንቲ ምጭውቲ መንእሰይ ኣብ መወዳእታ ምድራዊ ህወታ ካብ ምድሪ ናብ ሰማይ ገጻ ብኣካል ከምዝ ፈለሰት ይገልጻ። በዚ ምስሊ እዚ ምስቲ ምዕራፍ ዘሎ ተመክሮና ዝፃረር ይመስል ቢሎም እና ኣረግና ምስ እንኸይድ ኣካላትና ቁልጡፍ ዘይኮነ እና ኸበደን ቆርበትና ምልክታት እርጋን ዘርኢ ፀጉርና እናሰየበ ምስዝኸይድ ምስታ ኣብ መሰዊ ኣብያተ ክርስትያናትና ዝተሰዓለት ምጭውቲ መንእሰይ እንታይ ዘመሳሰል ኣሎና ነዚ ንምርዳእ ነተን ክልተ ምልክታት ዘይበላሾ ስጋ ወላዲተ እግዚኣብሔርን ንጹህ ልባን ክንጥርንፍ ከም ዘሎና ገሊፆም። ምክንያቱ ንጽሕና ነፍሲ እዩ። ኣብ ማርያም ከምቲ ኣባና ብፀጋ ኣምላኽ እዩ ንብምሉኡ ሰብ ዘብርህን ዝቕይርን ናብ ክብሪ ሰማይ ዝመርሕን እንክብሉ ኣረጋጊፆም ብስጋን ነፍስን ክብሪ ማርያም ሓቀና ፅባቐና ምልክታት እርጋን ኣብ መሕባእ ዘይኮነስ መወዳእታ ዘይብሉ ኣብ ስጋና ከይተረፈ ምልክታት ፍቕሪ ኣብ ምግላፅ ከም ዝነብር ይምሕረና እንክብሉ ኣስሚሮም ነዚ ኣብ ግምት ብምእታው ቅዱስ ኣቦና መእመናን ነቲ ዓለም ኣብ ልዕሊና እትፅዕኖ ብዙሕ ናይ ስነ ፅባቐ መዐቀንታት ብዕብላሊ መልክዑ ሂዶነነትን ምሾ ትን ጣዕምን ሓልክን ባሕሪ ዘለዎ ዳግማይ ክምርምሮ ኣተሓሳሲቦም እዞም መለክዕታት እዚኦም ኣብ ከቢድ ትፅቢታት ኣብ መፃወድያ ከእትወና ኣብቲ ብሓቂ ኣገዳሲ ዘይኮነ ንዘለዓለም ዘይፀንሐ ክቡር ፀሓት ከነባኽን ይገብሩና እንክብሉ የጠንቅቁ። ቅዱስ ኣቦና ሓቀና ፅባቐ ዓብይ ከም ዘሎ ምርኣይ ክሳብ ክንደይ ቀሊል ምዃኑን በንፃሩ ድማ ሕጂ እውን ምልዋጥን የቕሬታን ፈውስን የድሊ። ብሓቂ ነቲ ኣብ ከባቢና ዘሎ ዝተጠርነፍናሉን መለኮታዊ ፅባቐ ክንራኽቦን ክንሕብሕቦን ከምኡ እውን ምስቶም ኣብ ከባቢና ዘለዉ ከነካፍሎ እንተደሊና ኣብ ናይ ሓደ ኣረጋዊ ዝኣረገ ኣካልን ከም ምዉቕ ወጅሂ ቆልዓ ኣብ ብስለት ዓብ ሰብ ከም ኣብ ህያው መንእሰይ ኣብ ናይ ስራሕ
ክዳውንትን መሳርሕታትን ከምኡውን ኣብ ናይ በዓል ስልማት ክንሪኦ ክንምሃር ኣሎና ነፍሲ ወከፍ ካብዞም ኩንነታት ኣብኡ ንእሽቶ ምልክት ሰማይ ብምልላይ ዝነግረና ፍሉያት ዛንታታት ፍቕሪ ክንሰምዐ ኣሎና ስለዚ ፍቕሪ እቲ ዝፀበቐ ስልማት ወዲ ሰብ እዩ ብምባል ኣፅኒዖም ኣብ መንጎ ላዕልን ታሕትን ህወት እውን ከይተረፈ ይቕይረና ይልውጠና የዕብየናን የልዕለናን ፍሱሓትን ናፃነ ንእግዚኣብሔር ቀረባ ይገብረና እንክብሉ ኣስሚሮም ብዛዕባ ምስጢር ፅንዓት ድንግል እንከስተንትኑ ቅዱስ ኣቦና ቅዱስ ጳውሎስ ሻድሻይ ትርጉም ፍልሰታ ንምርዳእ ነቲ ኣብ ምድራውን ግዜያውን ቋንቋ እንጥቀመሎም ቃላት ናብ ልዕለ ልዑላንን ፍጹማንን ክንቅይሮም ኣሎና ነቲ ዘለዓለማዊ ብንእሽቶ ደረጃ ክንሓስቦ ይግባእ ዝበልዎ ጠቂሶም ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብ ኣደ እግዚኣብሔር ኣብ መንጎ ደረት ኣልቦን ውስኑ ንዝነበረ ርክብ እንከስተንትኑ ማርያም ድኻ መጋረጃ ክዳውንትን ብብዝሒ ፍቕርን ሒዛ ንኢየሱስ መጓስ ናብ ቤት ክትቅይራ ክኢላ እያ ከም ዝበሉ እውን የዘኻኽሩ ርእሰ ሊቃነ ጳጳሳት ልዮን ከምቲ ንሳ በዕላ ብኣስተንፍሶ ቃላት ነፍሰይ ንእግዚኣብሔር ትዕብዮ ኣብ ዝብል ጸሎታ ዝገለጸቶን ናዝራዊት ድንግል ማርያም ዝተመከረቶ ኣብ ናብ ክብሪ መንግስተ ሰማይ ዝመርሓ ንጹህ ልባ ዘጋጠማ ተኣምር ጫፈት ዘራኽብ እዩ እንክብሉ ገሊፆም ኣብዚ ማሕሌት እዚ ብትሑት መግለፂ እምነታ ኣቢላ ብዛዕባ እቲ ዘጋጠማ መስተንክር ምስጢር ብቐሊለ ቃላት ትዛረበና ከም እግዚኣብሔር ንደቂ ሰባት ንምድሓን ኣብ ኣሰብ ምዃኑን እቲ ዘለዓለማዊ ድማ ኣብ ውሽጢ ግዜ ንርእሱ ምግላፁን መገዲ ዘለዓለማውነት ዳግማይ ክኸፍተልና ኢሎም ማዕረ ማዕሪኡ ርእሰ ሊቃነ ጳጳሳት ቅዱስ ጳውሎስ ሻድሻይ ትሕቲ ኣገልጋሊት ኣብ ዝብል ተረኣ ንሕና እውን ምስ ጎይታ ክንረኻኸበሉ እንኽእል ትሑት ሸነኸ ከም እተርእየና ዝበልዎ ሓሳብ ኣረጋጊፆም ነቲ እነብዕሎ ዘሎና በዓለ ምስጢር ልዕልና ንመርካብ ኣርሒቕና ክንጥምት የብልና ንኣብነት ሓቀይና ፍቕሪ ኣብ ዝህልወና ክንረኻኸቦ ንኽእል ኢና ኣብ ዓይኒ ሓደ ኣቦን ኣደን ድሕሪ ነዊሕ መዓልቲ ናብ ቤቶም ዝምለሱ ደኺሞም ግን ከዓ ምስ ደቆም ምህላዎም ሕጉሳት ከምኡ እውን ኣብ ወጅሂ ናይቶም ዋላ እኳ ቀንዛን መከራን ዕርጋን እንተሃለዎም ደቂ ደቆም ከኣልዩ እንከለዉ ብዘይተፀበይዎ ፀሓት ዝመልኡ ኣባ ሕጎታትን ኣዳ ሕጎታትን ዘጋጥሞም እንክብሉ ገሊፆም ኣብ ተወፋይነት ናይቶም ብግብረ ገብን ቅንዕናን ክዓብዩ ዝፅዕሩ መንእሰያት ኣንጻር ካልኦት ኩሉ ዝገብርዎ ከይተረፈ ክኸዱ ድልዋት ኮይኖም ክንሪኦም ከም እንኽእል ገሊፆም ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮን ይብሉ ነዚ ኣብ ናይ ካልኦት ብዙሓት ሰባት ብተወፋይነትን ተኣማንነትን ዕለታዊ ዕዮ ኣቢሎም ኣብዛ ምድሪ ሰማይ ዘርእዩን ምድሪ ናብ ሰማይ ቀረባ ዝገብሩን ኣብ ዘቕርቦ ንኣሽቱ ኣበርክቶ ክንሪኦ

ኢና ክቡራት ኣዕሩኽ እቲ ጽቡቕ ወጪ ናይ ኣዴና ቅድስት ድንግል ማርያም ፍሉይ እዩ ንዝኾነ ክኸውን ዝኽእል ውክልና ዝሰግር እዩ ምስናይ ዚ ግን ኣብ ተመሳሳሊ እዋን ንዓና ቤታዊ እዩ ኣብዚ ህሞት እዚ እውን እንተኾነ ኣብቶም ኣብ ቀረባና ዘለዉ ሰባት ከምቶም ብእምነት መዓልታዊ መስዋዕቲ ህይወትና እንካፈሎም ኣሕዋትን ኣሓትን ገጽ ክንርኢ ንኽእል ኢና እንክብሉ ኣመልኪቶም ኣብቲ ቅዱስ ሰብኣዊ ባሕርያት ብጸጋ ኣምላኽ ንሕና እውን ባሕርና ንርኢ ኢና ስለዚ ከምቲ ንዓኣ ዝገበራ ጸጋ ዝመልኦ ህይወት ክንነብርን ኣብ ክብራ ክንካፈልን እውን ተጸዊዕና ኢና ቅዱስ ኣጎስጢኖስ ብዛዕባ ትንሣኤ ክርስቶስ ክዛረበን ከሎ ክርስቶስ ዳግማይ ምእንቲ ከይመውት ካብ ሙታን ተንሲኡ መገዲ ቀይር ብርሃነ ተኸተል ካብታ ዝዓረገላ ቦታ ክትንስእ ጀምር ዝበሎ እናሓሰቡ ምእመናን ዕድሚ ቅዱስ ኣጎስጢኖስ ተቐቢሎምን ብርሃን ናይቲ ዝተንስአ ጐይታ ክስዕቡን ኣድላይ እንተኾይኑ መገዶም ክቕይሩን ጻውዒት ኣቕሪቦም ስብከቶም ነታ እግዚኣብሔር ብስጋን ብነፍስን ክብሪ ዘውሉ ዝደፋኣላ ኣደ መራሒት ብጻይ ኣብ ጉዕዞና ሓላዊት ኣብ መንገዲ ሰማይ ድማ ዝተዋህበትና ማርያም ክጥምቱ ዓዲሞም ከም ዝዛዘሙ ዜና ቫቲካን ኣፍሊጡ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዕለት 15 ነሓሰ ፍርቂ መዓልቲ ኣብ ዝለገስዎ ኣስተንትኖ ጸሎተ መላእከ እግዚኣብሔር ፍልሰታ ለማርያም ዕጫ ደቂ ሰባት ናይ ዘለዓለማዊ ህይወት ብኸመይ ከም ዝገልጽ ኣጉሊሖም ኣብ ቅድስቲ መሬት ዩክሬይን ሩስያን ከምኡውን ብርእደ መሬት ኣብ ኮሎምብያ ንዝሳቀዩ ኩሎም ከም ዝጸለዩ ዜና ቫቲካን ኣፍሊጡ ርእሰ ሊቃነ ጳጳሳት ልዮን ኣብ በዓለ ፍልሰታ ለማርያም ፍርቂ መዓልቲ ኣብ ዝለገስዎ ኣስተንትኖ ጸሎተ መላእከ እግዚኣብሔር ምእመናን ነቲ ናይ መወዳእታ ዕጫኦም ማለት ምልኣት ዘለዓለማዊ ህይወት ኣብ እግዚኣብሔር ከስተንትኖ ዓዲሞም ፍልሰታ ለማርያም ንካቶሊካዊ ስነ መለኮትን ንህዝባዊ ውፍይነትን ዓብዪ ኣገዳስነት ዘለዎ በዓል ምዃኑ ገሊፆም ብፍላይ ኣብቶም ንፍልሰታ ለማርያም ዝተወፈየ ካቴድራላቶም ወይ ሰበኻዊ ኣብያተ ክርስትያኖም ማሕበረሰብ በዓለ ፍልሰታ ለማርያም ብዓብዪ ክብሪ ከም ዘብዕልዎ ይዝክሩ ርእሰ ሊቃነ ጳጳሳት ልዮን ስነ ጥበባውያን ኣብ ዝሓለፉ ዘመናት ምስጢር ፍልሰታ ለማርያም ዝገልጽሉ ክልተ ቀንዲ መገድታት እንከስተንትኑ እቲ ቀዳማይ ጥንታውን ትውፊት ዕረፍቲ ወይ ዝደቀሰት ናይ ኣዲ ኣምላኽ ምስሊ ዝገልጽ እዩ ኣብዞም ምስልታት ማርያም ደቂሳ ብሃዋርያትን ብጸሎትን ተኸቢባ እንኮላን እቲ ዝተንስአ ኢየሱስ ድማ ከም ሓዲ ዝተወለ ህፃን ነፍሳ ኣብ ሕቑፉ ሒዙ እንከሎ ዘርኢ እዩ እቲ ምስቲ ክርስቶስ ንኣዲኡ ናብ ክብሪ ሰማይ ክወስዳ ክመጽእ እንከሎ ዘርኢ ምዃኑ ዝገልጽ ቅዱስነቶም ነቲ ንደቂ መዛሙርቱ ኣብቲ ኣነ ዘለኹዎ ንስኻትኩም እውን ኣብኡ ምእንቲ ክትኮኑስ ተመሊሰ ክመጽእ እየ እሞ ናባይ ክወስደኩም እየ እንክብል ዝኣተዎ መብጽዓ ኣብኣ እውን ይፍጸም እዚ ጥንታዊ ስእሊ ንሓደ ማእከላይ ሓቂ እምነት ክርስትና ዘጉልሕ እዩ ንሱ ድማ እቲ ሞይቱ ዝተንስአ ክርስቶስ እዩ ንደቂ ሰባት ናብቲ ዝተፈጥሩሉ ዕጫ ናይ ዘለዓለም ህይወት ዝመርሖም ካልኣይ ስነ ጥበባዊ ትውፊት ድሒሩ ኣብ ምዕራብ ዝማዕበለ ኮይኑ ማርያም ኣብ ሰማይ ደው ኢላ ብብርሃን መላእኽትን ቅዱሳን ንተኸቢባ እንኮላ ዘርኢ እዩ ኣብ ማእከል እቲ ዝኸበረ ኣካል ድንግል ማርያም ኮይኑ ኣብ መጽሓፍ ራእይ ዮሃንስ ፀሓይ ዝለበሰት ሰበይቲ ወርሒ ኣብ ትሕቲ እግራ ኣብ ርእሳ ድማ 12 ከዋኽብቲ ዘለዎ ዘውዲ ዝብል ራእይ ዘበራብር እዩ ገለ ስነ ጥበባውያን ነዞም ክልተ ልምድታት ኣብ ሓደ ኣምፂኦም ሃዋርያት ንላዕሊ ክጥምቱ ከለዉ ኣብ ልዕሊ ሓደ ብሕብራዊ ዕምባባታት ዝተመልአ ባዶ መቃብር ደው ዝበለት ሰማያዊት ማርያም ዘርኢ እዚ ካልእ ኣገባብ እዚ ማርያም ብስጋን ነፍስን ብምሉእ ስብእናኣ ናብ ሰማይ ከም ዝተወስደት ዘጉልሕ ምዃኑ ርእሰ ሊቃነ ጳጳሳት ገሊፆም እታ ነቲ ስጋ ዝለበሰት ቃል ስጋን ደምን ሂባ ንኢየሱስ ኣብ መስዋዕቲ ፍቅሩ ክሳብ ምሉእ ሓድነት ሰዓበት ኣደ ብኣኡ ንዘለዓለም ናብ ክብሪ ተሳሕበት ርእሰ ሊቃነ ጳጳሳት ልዮን ትንቢት ትንሣኤ እውን ነቲ ንኩሎም ኣመንቲ ዝጽበዮም ዕጫ ዘመልክት ምዃኑ ኣስሚሮም እቲ ሎሚ ኣብ ማርያም ብሓጎስ እነድንቆም ምልኣት ህይወት ኣብ መወዳእታ ግዜ እውን ይጽበየና እዩ ቅዱስ ጳውሎስ ብምጥቃስ ትንሣኤ ክርስቶስ ነቲ ትሑት ስጋ ደቂ ሰባት ከም ክቡር ስጋኡ ክቕይሮ ምዃኑ ብምዝኽኻር ነቲ ዝጠፍእ ዘይጠፍእን ነቲ ምዋት ድማ ዘይመው

ውትን ከልብሶ እዩ ድሕሪኡ ብፍቕሪ ተበጃው ዝተለወጠ ስጋት ሰብ መእመናን ንዘለዓለም ኣብ መወዳእታ ዘይብሉ ፅምብል ክነብሩ እዮም ቢሎም ንእግዚኣብሔር ነመስግኖ ኣብ ናቱን ኣብ ቅድስቲ ኣዴናን ዓብዪ ስራሕ ዝሰርሐ እንክብሉ ዝለገስ ዋእስትንቲ ንጽሉት መላእከ እግዚኣብሔር ምዛዘሙ ምስቶም ኣብኡ ዝተረኽቡ ካብ ውሽጥን ውፃኣን ዝመፁ ምእመናን ሓቢሮም ጸሎተ መላእከ እግዚኣብሔር ደጊሞም ምሳብ ቅዑ ንኩሎም ተስፋን ምፅንናዕን ዘድልዮም ንኣማላድነት ፍልሰት ኣለማርያም ኣማዕቂቦም ብፍላይ ንህዝብታት ደቅድስቲ መሬትን ዩክራይንን ሩስያን ከምኡውን ብኣድልዎ ወይ ስደት ዝሳቀዩ ክርስትያን በቲ ኣብ ቀረባ እዋን ብዘጋጠመ ርእደ መሬት ዝተሓሰየ ህዝቢ ኮሎምብያ እውን ጸሎቶም ኣሐዲሶም ቅድስቲ ማርያም ምእንታና ጸሊ ከም ዝበሉ ዜና ቫቲካን ኣፍሊጡ። እዚ ዜና ቫቲካን እዩ። ናይ ሎሚ ዓመት ኣሕጉሮ ቤት ትምህርቲ ሓጋይ ዛዕባ ቁጠባ ፍራንቸስኮ ካብ 29 ነሓሰ ክሳዕለት 3 መስከረም ኣብ ጀርመን ከተማ ኦስናብሩክን ሜቲንገንን ክካየድ እዩ። ካብ ኢጣልያ ወፃኢ ክካየድ ድማ እዚ ንፈለማ ግዜ ይኸውን። ኣብዚ ቤት ትምህርቲ ሓጋይ ካብ 26 ዝተፈላለዩ ብሄራት ዝመፁ 35 ተሳተፍቲ ኣኪቡ ሕውነት ብኸመይ ንቁጠባዊ ሂወት ንመቅራራት ፅቡጥ መትከል ክኸውን ከም ዝኽእል ብምፅናዓ ዝደስስ ምዃኑ ዝሓበረ ሲር ኣገልግሎት ዜና ኣስዒቡ ቁጠባ ሕውነት ካብ ህያው ክውንነት ናብ ዝተዓቀነ ፅልዋ ዝብል ቁም ሓሳብ ዘለዎ ናይ 226 ዓመተ ምሕረት መደብ እዚ ስነ ትምህርታዊ ምርምርን ዋኒነትን ምህዞን ማሕበረሰብ ባዊ ህይወትን ዘራኽብ ኮይኑ ንተሳተፍቲ ምስቲ ኣብ መወዳእታ 225 ዓመተ ምሕረት ብማሕበረ ቁጠባ ፍራንቸስኮ ዝቀረበ ማሓዛዊ መሳርሒ ቁጠባዊ መለክዕ እውን ከላልዮም ምዃኑ እውን ኣመላኺቱ ርእሰ ሊቃነ ጳጳሳት ፍራንቸስኮ ካብ መላእ ዓለም ንዝመፁ መንእሰያት ናይ ስነ ቁጠባ ሊቃውንትን ተመራመርቲ ሰብ ሃብትን ለውጢ ዘምፅኡን ብዛዕባ ቁጠባ ዳግማይ ክሓስቡ ካብ ዝገበርዎ ዕድመ ዝተወልደ እቲ ተበግሶ ናብ ዓለማዊ ማሕበረሰብን ምንቅስቓስን ዓብዩ ዝያዳ ፍትሓዊ ንኩሉ ዝሓቁፍን ዘላቕን ቁጠባ ንምህናፅ ቃል ዝኣተወ ሰብኣዊ ክብሪ ዝምድናታት ሓልዮትን ሓበራዊ ረብሓን ኣብ ማእከሉ ዘቐምጥ ምዃኑ ይሕብር። ካብ 98 ሕፅያት ዝተመርፅኦቶም 35 ካብ 26 ዝተፈላለያ ሃገራት ዝመፁ ተሳተፍቲ ኣብ ዓሚቕ ናይ ህንፀት ተመክሮን ንጡፍ ተሳታፍነትን ክፅመሉ ከም ዝኾኑን ቤት ትምህርቲ ሓጋይ ካብ ብባህላዊ ስነ ትምህርታዊ መደብ ንላዕሊ ኣስተምህሮታት ተሳታፍነትን ናይ ሓባር ዓውደ መፅናዕትታት ምስ ናይቲ ከባቢ መንግስታዊ ተቋማትን ዝግበር ኣኼባታትን መንፈሳዊ ኣስተንትኖታትን ዘወሃህድ ምዃኑ ሲር ኣገልግሎት ዜና ኣፍሊጡ። ኣብ ፓፑዋ ኒው ጊኒ ካብ ዕለት 14 ክሳዕለት 17 ነሓሰ 226 ዓመተ ምሕረት ንቤተ ክርስትያን ኣብ እዋን ኩናትን ቅልውላውን ማሕበራዊ ለውጥን ዘፅንሑ ወለዶታት ልኡካን ወንጌልን መምሓራን ትምህርተ ክርስቶስን ክዝከሩ እዮም። ኣብ ፓፑዋ ኒው ጊኒ ሰበኻ ቡጋይንቪል ቀዳሞት ካቶሊካውያን ልኡካን ወንጌል ዝኣተወሉ ዝኽሪ መበል 125 ዓመት ኣብ ዝኽበረሉ ዘሎ እዋን እዚ ካብ ዝኽሪ ሕሉፍ ንላዕሊ ህያው ቤተ ክርስትያን ኣብ ፓፑዋ ኒው ጊኒ ዘነፅ ጽር ቤተ ክርስቲያን ኣብታ ሃገር ንልዕሊ ሓደ ዘመን ጸገማትን ውግኣትን ተፃዊራ ኣብ መላእ 35 ሰባኻታት ልዕሊ 200,000 ካቶሊካውያን ዝሓቆፈ ንጡፍ ከባብያዊ ማሕበረሰብ ከም ዘማዕበለት ዝምስክር እዩ። ኣብ ፓፑዋ ኒው ጊኒ እትርከብ ካቶሊካዊት ቤተ ክርስቲያን ንወለዶታት ብልኡካን ወንጌል ኣገልግሎት ዝሓለፈት ኮይና ኣብ 1990ታትን 2000 ዓመታትን ኣብ ፀዋዕታ ደቀባት ርኡይ ወሳኺ ብምምፃእ ናይ ሎሚ ወለዶ ናይዚ ከባቢ መራሕቲ ቤተ ክርስቲያን ከም እተራኽቡን ፓፑዋ ኒው ጊኒ ሓንቲ ካብተን ዝበዝሐ ባህልታት ዘለዋ ሃገራት ዓለም ከም ዝኾነትን ልዕሊ 800 ቋንቋታትን ብዙሓት ብሄራውን ቀቢላውን ማሕበረሰባት ዘለዋ ኮይ ና እዚ ምፍልላይ ዝፈጥር ብዙሕነት እዚ ምንጪ ዓሚቕ ሓድነት ኮይኑ ይቕፅል ኣሎ። ቤተ ክርስቲያን ነቲ ሓድነት ንምርግጋፅ ኣብያተ ትምህርቲ ብምህናፅ ኣገልግሎት ጥዕና ብምሃብን ንሰባት ደቀባት ቀቢላታት ሰጊሮም ዘራኽብ ጓሳዊ ማሕበረሰባት ብምፍጣርን ዝሓገዘትን እትሕግዘላን እያ። ኣብ ውሽጢ ቤት ምክሪ ምእመናን ሰባኻታት ብኣባላት ብታሪክ ተፃባእቲ ዝነበሩ ማሕበረሰባት ከም ሓንቲ ክርስትያናዊት ስድራ ቤት ብሓባር ክሰርሑ ምርኣይ ዘይተለምደ ኣይኮነን።
يقول نمبر جنا كبير بدهو تات اللو حالي فزر قونات بوليتيكاو مقم مع مش حرز تأساسر

በዚህ ህማም ዝተጎዳ ሀገራት ዲሞክራሲያዊት ሪፐብሊክ ኮንጎ፣ ሪፐብሊክ ኮንጎ፣ ናይጄሪያ፣ ጫድ፣ ካሜሩንን ሪፐብሊክ ማዕከላዊ አፍሪቃን እየን። ህፃናት ካብቶም ኣብቲ ዝተጠቅዑ ከባብታት በቲ ሕማም ዝተለኽፉ ርኡይ ክፋል ይኾኑ። ኣብ ሪፐብሊክ ማእከላዊ ኣፍሪቃ 44 ሚእታዊት ካብቶም ብተለባዓ ሕማም ሽርክ ዝተለኽፉ ሰባት ትሕቲ 10 ዓመት ዝዕድሚኦም ህፃናት ክኾኑ ከለዉ፣ ኣብ ጫድ ድማ ዳርጋ 2 ሲሶ ካብቶም ዝተለኽፉ ትሕቲ 15 ዓመት ዝዕድሚ ድሚ ኦም ሰባት ዘጠቃልል እዩ። ኣብ ካሜሩን ማእከላይ ዕድመ ህሙማን 10 ዓመት እዩ። ኣብ ናይጄሪያ ካብ መጀመርታ 2026 ኣትሒዙ ልዕሊ 50,000 ብሽሮክ ሕማም ከም ዝተለኽፉን 338 ሰባት ድማ ከም ዝሞቱን፣ ኣብ ዲሞክራስያዊት ሪፐብሊክ ኮንጎ ልዕሊ 3,400 መልከፍቲ ከም እተመዝገባን ኣስታት 700 ከም ዝሞቱን ኣብቲ ዞባ ዝለዓለ ቁፅሪ ሞት ከም ዘመዝገበት እውን ይፍለጥ። እቲ ለብዒ ብቐንዱ ኣብ ክልተ መልክዓ ምድራዊ መተሓላለፎታት ዝተዋህለለ ኮይኑ እዚ ድማ ተፍሳስ ቀላይ ጫድ ንጫድን ካሜሩንን ናይጄሪያን ዝጸሉ ከምኡ እውን ተፍሳስ ሩባ ኮንጎ ዝምልከት እዩ። ኣብዘን ዞባታት ዝረአ ዘለዉ ሕጂ ንምንጪ ዝስተማ ይብክል፣ ትሕቲ ቅርፂ ፅሬት ይጎድእ፣ ንዝተጎልኡ ማሕበረሰባት ንምብፃሕ ይዕንቅፍ ኣሎ። ናይ ምዕራብን ማእከላይ ኣፍሪቃን ዞባ ቤት ፅሕፈት ትካል ሓልዮ ህፃናት ውድብ ሕቡራት ሃገራት ሓላፊ ጉለስ ፋይኒኑ እቲ ሕማም ብሃገራዊ ዶባት ብመስመራት ማይ ብመስመራት ንግድን ዋሕዚ ስደትን ይዝርጋሕ ከም ዘሎ ይገልጽ። ንብዙሓት ህፃናት ጽሩይ ዝስተማይ ምርካብ እኹል ኣይኮነን። እቲ ለበዳ ንምግታእ ዞባዊ ስጉምትን ወፈራታትን የድሊ። ኣብ ባይታት ካሕልዮ ህፃናት ውሉ ሕቡራት ሃገራት ብሃገራዊ ሰበስልጣን ዝምራሕ ስጉምትታት ብምድጋፍ ተበፃሕነት ውሑስ ማይን ፅሬትን ንምምሕያሽ ነቲ ሕማም ንምክትታልን ቀረብ ሕክምና ንምቕራብን ይሕግዝ ኣሎ። ወፍሪ ክታበት እውን ይካየድ ኣሎ። ምስ ከም ውድብ ጥዕና ዓለምን ማእከላት ምቁፅፃርን ምክልኻልን ሕማም ኣፍሪካ ብዝኣመሰሉ ትካላት ስግረ ዶባዊ ምውህሃድ የደልድል። ኣብ ዝቕፅሉ 6 ኣዋርሕ ፃዕርታት ረድኤት ንምዕባይ እቲ ትካል ተወሳኺ 15 ሚልዮን ዶላር ከም ዝሓተተ ዜና ቫቲካን ጸብጻብ እቲ ውድብ ጠቂሱ ይሕብር።

ክቡራትን ናይ ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንረኣኸብ ብድሓነ ሰላም ፅንሑ። يتبارك يسوس كريستوس لاوليتور يسوس كريستوس